0: ቤንቲ ግሪኑ ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳሕዩ ካባንስት ዝተባረከ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳሕዩ ካባንስ ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳሕዩ ካባንስት ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier msahiu kavanest zetbarak khnay kar sobres kastvarheyu
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier msahiu ካባንስት ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳሕዩ ካባንስት ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier msahiu kavanest zetbarak khnay kar sobres kastvarheyu
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: salam nahu mariam sagaz malak xavier msahiu ካባንስት ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳሕዩ ካባንስት ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን
0: ሰላም ናሁ ማርያም ጸጋዝ መልአክ እግዚአብሔር ምሳሕዩ ካባንስት ዝተባረክ ይኹናይ ከርሶ ብሬስካ ዝተባረኸ እዩ
1: ሳንታ ማርያ ማድረ ዲዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን ግሎሪ